0: አሎ ሰላም አለይኩም።
1: አለይኩም ሰላም ሀሰን መሐመድ ዳቱ
0: ዳ ፈቶ ክሌዋን ዱማናጂን
1: መሐመድ ቡከር ማናጂን መንዳሪውኩም አላማምሪየ
0: መሐመድ ቡከር ወሸክን ሸረ ፈረስ ክረም ደ ተምተም ፈረስ ክረም ደ ክራውማም ያኩኮሙም ያሰንዲለ ለለውሽ ሄሎ ሃይ ተጋድከም ዶ
1: ያክሪማንጉ ክራውማማ ሊያቲማ
0: ዮ ስሮድን አንዴ ቦንም ጎኒም ያራይ ቺሚን ጎራሮ ሰንዲያ ክርኮሙም ያፈል ስሮድን ባጅምባሮ ኖኝና አትሎ
1: የዳይምላ ቲቱማ ፍረስ ክረም ዲናን ካረብሮማን ቸርፕራ አይዳይ ሮ ሄሎ ሃይ ሪቲን ጎራሮ ጉልንዲያ
0: ግላ ማሻአላ
1: ስማማና ሲያይ ነጂን
0: ባ አሱዘና ማናባዴ ቋ ናዱኮኘው
1: የናሩ ኮይና ኮላይ የርማንዴ ሆደን ራሰን ፍረክሮ ማይዳ ገጣይ ሰማሰሮ ዳሌ ወዴ ብሎና
0: ግላ ማሻአላ ቲጀናሮ ሐሰን ካንዴ ኒሮ ሄሎ ሃይ ተገጽና
1: የኮ አምዶኖ ሆደራ ደን ራሰን ያዳ ክርንዘንድ ሲናዲ የርዋይ ፈልገ ኢንገፕትና ለር ገሬን ኩንደና ሰማሰሮ ሄሎ ሃይ ብሎና
0: ግላ ማሻአላ ቴዳ የኒሮ አስክሬና ሎክቱን ጎኑም አንዲ ያሎክቱ አላን ቦቱሮ አሚን ያ ረበል ዓለሚን አደክሪንቱ ማንዴ ብላዶ ማሙሪ ታንክ ዩ ሶ ማች